ሰፈሬ ከለለበት ጭምር ካለው ሰፈር ልቤ ኮበለለ ካንተ ጋር ለማደር አልከሰው በዳኛ ጠበቃ የለኝ ከፍቅራችን በቀር የለኝ አስታራቂን እንጂ መቻልኩኝ ጭፍራውን ልቤን የሚመልስ ወይም የሚያስማማው ማይ ከለለበት ጭምር ካለው ሰፈር ልቤ ኮበለለ ከሱ ጋር ለማድረግ

የነገበት ቦታ ካለው ሰፈር ቢኮ በለለ ካንተ ጋር ለማደር አልከሰው በዳኛ ጠበቃ የለኝ ከፍቅራችን በቀር የለኝ አስታራቂን እንጂ መቻልኩ ጭፍራው ልቤን የሚመልስ ወይም የሚያስማማው የማይተለበች ካለው ሰፈር ልቤ ኮበለለ ከሱ ጋር ለማደር